ሙስሊም ፍላውለገ ሚያድገ ፕሮግራም ከመንስተኒ ሱረቱል ጂንነገ ኢብናያት ፈሽገን እሱረቱገ ተርባናያት ገኒያዳ ፕሮግራም ከባሪ ዳርበሩነኪ ፈውዚያ መሐመድ ናዝማ አብዱራሺድ ሐሊማ ዮሱፍ አዲ አምነ ሳድና ፍላውናንጎ አደቢ አልቃሪ አሊ ባይድ አብዱራህማን ፕሮግራም ፈዳሚ ሆሸሊ አልወን መሐመድ ራሚዝ مسلم في الأول مثل سلاك دين قلنا برنامج كيف بدلهم قومي دقم حسابهم باكي بلان والسلام عليكم ورحمة الله وبركاته.